0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቀርብ። ملامح لتران حدن حملك تمدب فنونا رسالي كان فاقصات لين مبالح السر تربعته قبل دبري مونتكا الزينون عي بنديكتاويان قدام زكايدو مبتصاح برسالي كان فاقصات التسحفات حدس ما تسحف رسالي كان فاقصات لين مبالح السر تربعته نخبرم زتا سامية نعيد زلاق النت ميداليا كهبو مخانوم كاردينال تشيرمي قبل مقفت سنة سرعات حافشاوي ملعمة عودوك باي محبر إبسكوب وصاوي وعلى ملاحقرات مبرق أفريكا سسمعوا السبكتك الأملاخ كأكدمي እቲ ኣብ ናይሮቢ ዝካየድ መንበር 21 ሓፈሻዊ ኣኼባ ናይ መላ ሃገራት መብራቅ ኣፍሪካ ጉባኤ ጳጳሳት ምንቅስቃስ ስቡህ ኣንተ ኣፍሪካ ምስ ማሕበረ ኣባላት ጳጳሳት መብራቅ ኣፍሪካ ብምትሕብባር ዘዳልዎ ዓውደ ጉባኤ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩምን ሰናክ ትገብሩ ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ንሕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሩሳሊካን ጳጳሳት ሊመበል 14 ናብ ደብሪ ሞንተካሲኖ ገዳማው ማሕበረሰብን ኣብ መቃብር ቅዱስ ቤኔዲክቶስ መብፅሕ ብምክያደ ኣብተን ብደም ምፍሳስን ግጭትን ዝተለለያ ዞባታት ዓለም ሰላም ንክህሉ ዘቅረቦ ልመና ሕድሪ ከም ዝሃቡ ዜና ቫቲካን ኣፍሊጡ። ቅዱስ ኣቦና ሩሳሊካን ጳጳሳት ሊመበል 14 ዕለት 20 ሓምለ ንጎሆ ኣብ ደብሪ ሞንተካሲኖ ገዳማው ማሕበረሰብን ብውልቂ ዑደት ከም ዘካየዱ ብፅሕፈት ዜናን ክፍሊ ማሕተምን ቅዱስ ትማ ምንባር ኣብ ዘውፅኦ መግለፂ ኣብቶም ብደም ምፍሳስን ግጭትን ዝተለለዩ ከባቢታት ዓለም ሰላም ንክህሉ ዝገብሮ ልመና ብሓላፍነት ንምሃብ ኣብ መቃብር ቅዱስ ቤኔዲክቶስ ምብፅሕ ኣካይዶም ናይ ግሊ ጸሎት ከም ዝዕረጉ ሓቢሩ። ብድሕሪኡ ኣብቲ ገዳመ ምስቶም ቤኔዲክታውያን ገዳማውያን ናይ ምሳሕ ማእዲ ተቋዲሶም ናብቲ ክሳብ 27 ሓምለ ናይ ሓጋ ዕረፍቲ ዝሕልፍሉ ካስተል ጋንዶልፎ ናብ ዝርከብ ጳጳሳዊ ህንፃ ከም እተመልሱ የመላኽት። ቅዱስ ቤኔዲክቶስ ባዕሉ ኣብ 529 ዓመተ ምሕረት ዝመስረቶ ናይ መጀመርታ ገዳ ام بنديكتاويان مخوانو زينا فاتيكان يزخاخر እቲ ገዳም ሞንተካሲኖ ኣብ ውግ ዓለም ዕለት 15 ለካቲት 1944 ዓመተ ምሕረት ሓይልታት ኪዳን ብጌጋ ብወተሃደራት ጀርመን ከም ዝተታሕዘ ምስ ኣመኑ ዳርጋ ሙሉእ ብምሉእ ከም ዘዕነውዎን ድሕሪ ካልኣይ ኩናት ዓለም መንግስቲ ኢጣልያ ዳግማይ ክህነፅ ወፃኢታት ኩሉ ከም ዝሸፈነን ኣብ 1964 ዓመተ ምሕረት ብርሰሪካን ጳጳሳት ጳውሎስ ሻድሻይ ዳግማይ ዝተባርከ ኮይኑ ሎሚ ካብ መላእ ዓለም ዝውሕዙ መንፈሳውያን ነጋ ዲያንን በጻሕትን ዝቕበሉሉን ከም ዘእንግዱን ኣብቲ ገዳም ውሕዳት ማሕበረሰብ ገዳማውያን ቤኔዲክታውያን ከም ዝቕመጡ ዜና ቫቲካን ሓቢሩ። ኣብ ጥቓኡ መካነ መቃብር ውግእ ካሲኖ ዝርከብ ኮይኑ እቲ መካነ መቃብር ናይ ልዕሊ 4,000 ኣብቲ ውግእ ዝተሰዉ ኣባላት ኮመን ዌልዝ ዝውክል ኮይኑ ካብቶም ኣብኡ ዝተቐብሩ 289 መንነቶም ዘይፍለጥ ምዃኑን ኣብ ጥቓ እቲ ገዳም መካነ መቃብር ፖላንዳውያን እውን ከም ዝርከብን እዚ ድማ ናይ መወዳእታ ማዕረፊ ናይቶም ኣብ ግንቦት 1944 ዓመተ ምሕረት ንሞንተካሲኖ ንምቁፅፃር ኣብ ዝተካየደ ውግእ ዝሞቱ 72 ወታሃደራት ፖላንድ ዝውክል ምዃኑ ዜና ቫቲካን የዘኻኽር። ቅድሚ 10 መዓልቲ ኣብቲ ቦታ ኣብ እዋን ካልኣይ ውግእ ዓለም ናብ ፍርስራስ ዝተቐነሰን ነባሮም መለክት ዕንወት ኩናትን ሽልማት መልእኽቲ ሰላም 2026 ዓመተ ምሕረት ንካርዲናል ፔር ባቲስታ ፒትሳባላ ኣብ ኢየሩሳሌም ናይ ለትን ስርዓት ናይ ትኽተር ካቶሊካዊት ቤተ ክርስቲያን ፓትርያርክ ከም እተዋህበ ዜና ቫቲካን የመላኽት። ሩሳሊካን ጳጳሳት ሊዮን መበል 14 ዘላቅነት ሜዳልያ ብመንበረ ጥበብ ቪላኖቫ ኣብ ዘላቅነትን ውህድ ሰብኣዊ ምዕባለን ብሉፅ ኣመራርሓ ኣፍልጦ ንምሃብ ዝተፈጥረ ሓድሽ ዓለም ለኸ ክብሪ ኣብ 2026 ዓመተ ምሕረት ኣብ ሮማን ካስትል ጋንዶልፎን ኣብ ዝካየድ ኣህጉራዊ ዋዕላ ዘላቅነት ቪላኖቫ ንፈለማ እዋን ባዕሎም ቅዱስነቶም ዘቅርቦ ክኸውን እዩ። ብመንበረ ጥበብ ቪላኖቫን ቤት ፅሕፈ ዘላቅነትን ሩሳሊካን ጳጳሳት ሊዮን መበል 14 ዘላቅነት ሜዳልያ ከም ዘበገሱ እዚ ድማ መርሕነቶም ዘላቅነት ስነ ህወታዊ ሓላፍነትን ውህድ ሰብኣዊ ምዕባለን ዘሰጉሙ ውልቀ ሰባት ኣፍልጦ ዝህብ ሓድሽ ኣህጉራዊ ክብሪ ምዃኑ ዝሓበረ ዜና ቫቲካን ኣስዒቡ። እቲ ሜዳልያ ካብ መንበረ ጥበብ ቪላኖቫ ኣብ ዝተዋሕበ ጋዜጣዊ መግለፂ ነቶም ዕዮታቶም ኩለንተናዊ ርኣይ ዘላቅነት ዘርኢ ክንክንን ኣከባቢ ማሕበራዊ ፍትሒ ፅክፍታት ቃላዕቲ ህዝቢ ከምኡ እውን ሓላፍነቶም ማሕደራዊ ቁጠባውን ተፈጥሮኣውን ሃብቲ ዘወሃህድ ንምቕባር ዝዓለመ ምዃኑ ኣመላኪቱ ሓቲቱ ኣብ ሕቡራት መንግስታት ኣሜሪካ ዝመደብሩ ኣጎስቲኖስ ዓዊ መንበረ ጥበብ ቪላኖቫ ወሲኹ ንውሑድ ስነ ምህዳር ኣብ ልዕሊ ፅሩይ ግብራዊ መለክዕታት ዝግምግም ምዃኑ ከም ዘፍለጥን ተቐበልቲ እቲ ስልማት ካብ ዝኾነ ዓውዲ ወይ ክፍሊ መፅናዕትን ክመፁ ይኽእሉ እዮም። ዝያዳ ዘላቕን ፍትሓውን ዓለም ኣቦሞ ምዕባል ብዘርእዎ ፅልዋ መሰረት ድማ ክምረፅ ምዃኖም ይሕብር። ናይ መጀመርታ ርእሰ ሊቃነ ጳጳሳት ልዕሊ መበል 14 ናይ ዘላቕነት ሜዳልያ ብቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዕሊ መበል 14 ኣብ ካስተል ጋንዶልፎ ናይ ኣጉስጢኖሳውያን መንበረ ጥበበ ቪላኖቫ ዓለምለኻዊ ዋዕላ ዘላቕነት ንኣውያት ሙድርን ንኻታትን ምላሽ ንምሃብ ካብ ዕለት 12 ክሳብ ዕለት 15 ጥቅምቲ 2026 ዓመተ ምሕረት ኣብ ዝካየድ ዓውደ ጉባኤ ዝቐርብ ከም ዝኾነን እቲ ዋዕላ ኣስታት 300 ተሳተፍቲ ምሁራት ተመራመርቲ ወከልቲ ቤተ ክርስትያን ማሕበራትን መራሕቲ መንግስታውን ውልቃውን ፅላተ ሓዊሱ ኣብ ሓደ ካብ ዘተናብ ጭቡጥ ናይ ሓባር ስጉምቲ ንምስግጋር ዝተዳለወ ስግረ ክፍሊ መፅናዕትታት መድረኽ ከራኽብ ምዃኑ ዜና ቫቲካን ይሕብር። ሜዳልያ ዘላቕነት ርእሰ ሊቃነ ጳጳሳት ልዕሊ መበል 14 ኣብ መንበረ ጥበብ ቪላኖቫ ብዕምቀት ዝተሓዝአ እምነት ዘንፀባረቐ ኮይኑ ንናይ ሓባር ገዛና ምሕላይን ንሓድሕድና ሓልዮትን ዘይነፃፀል ምዃኑ ናይ ኣጉስቲኖሳዊ መንበረ ጥበብ ቪላኖቫ ቦመንበር ኣባ ፒተር ዶኖሁ ሓቢሮም ስርሖም ንክልትዩ ንኣከባብያዊ ምሕደራን ንሓባራዊ ረብሓን ዘሰጉሙ መራሕቲ ኣፍልጦ ብምሃብ ኣብ መላእ ዓለም ኣብ ዝርከቡ ማሕበረሰባት ትርጉም ዘለዎን ነባርን ፅልዋ ከነቃቅሕ ተስፋ ንገብር ከም ዝበሉ ርእሰ ሊቃነ ጳጳሳት ልዕሊ መበል 14 ኣብቲ እዋን ሮበርት ፍራንሲስ ፕሬቮስት ኣብ 1977 ዓመተ ምሕረት ካብ ቪላኖቫ መንበረ ጥበብ ብስነ ሕሳብ ናይ መጀመርታ ናይ ትምህርቲ ማዕረግ ዝረኸቡ ኮይኖም ድሒሮም እቲ መንበረ ጥበብ ኣብ 2014 ዓመተ ምሕረት ብሰብዓዊ ስነ ፍልጠት ናይ ክብሪ ማዕረግ ሊቕነት ከም ዝሃቦምን እዚ ሜዳልያ ኣብ ነፍሲ ወከፍ 2 ዓመት ብመንበረ ጥበብ ቪላኖቫ ክወሃብ ምዃኑን እዚ ድማ ኣካል ናይቲ ትካል ዓለማዊ ተበግሶታት ዘላቕነት ንምስጓምን ውሑድ ስነ ምህዳር ንምዕባይን ዝገብሮ ተወፋይነት ከም ዝኾነ ኣነፂሩ እዚ ድማ ከም ኣካል ናይቲ ብቪላኖቫ ዝካየድ ኣህጉራዊ ዋዕላ ዘላቕነት ወግዓዊ መደብ ከቕርብን ንመጀመርታ ሽልማት 2026 ዓመተ ምሕረት ሕፅያት ኣባላት ናይቲ መንበረ ጥበብ ቤት ምክሪ ኣመራርሓ ዘላቕነት ብዝተካየደ መስርሕ ገምጋም ዝምረፁ ምዃኖም ይገልጽ። ዓለምለኻዊ ዋዕላ ዘላቕነት 2026 ዓመተ ምሕረት ኣብ መንጎ ሮማ ዝርከብ ናይ ማሕበር ቅዱስ ኣጎስጢኖስ ተቋም ስነ ኣቦ ቤተ ክርስቲያን ኣብ ካስተል ጋንዶልፎ ኣብ ዝርከብ ቁሸት ስቡሕ ኣንተ ዘሎ ብድላይ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝቆመ ማእከለ ላዕለዋይ ትምህርቲ ስቡሕ ኣንተ ከም ዝካየድን እዚ ጉባኤ ናይ ቅዱስቲ መንበር ውሑድ ሰብኣዊ ኣገልግሎት ዝሓልይ ላዕለዋይ ቤት ፅሕፈት ዝርከቦም ምስ ሓያሎ ትካላዊ መሻርክቲ ብመዝርራብ ዝዳሎ ዘሎ ኮይኑ ካርዲናል ፋቢዮ ባጆ ዋና ኣመሓዳሪ ማእከል ላዕለዋይ ትምህርቲ ስቡሕ ኣንተ ነቲ ተበግሶ ብሓጎስ ብምቕባል ሜዳልያ ዘላቕነት ንውልቀ ሰባት ሂወቶም ኣብ መንጎ ሓልዮትን ፍጥረትን ምድንፋዕ ሰብኣዊ ክብርነትን ዘሎ ዘይነፃፀል ምትእስሳር ዝምስክር ኣብ ብርሃን እምነትና ስሩ ዝሰደደ ዘኽብር እዩ ቢሎም ነዚ ዘይተለምደ ተወፋይነት ብምግንዛብ እቲ ሜዳልያ ነቶም ኣብነቶም ንመፃ ወለዶታት ንክልትኡ ኣውያት ምድርን ኣውያት ድኻታትን ብተስፋ ዝምልስ ዘይነፃፀል ስነ ምህዳር ንክሕቀፉ ዘነቃቅሖም መራሕቲ ዘኽብር እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ።
1: ቤት ማሕተም ቫቲካን ብርእሰ ሊቃነ ጳጳሳት ልዮን መበል 14 ተጻሕፈ ኣጽዋሩ ዘራግፍን ኣጽዋር ዘርግፍን ሰላም ህያብ እዩ ዘርእስቱ ሓድሽ መጽሓፍ ኣሕቲሙ። እዚ መጽሓፍ እዚ ብኣሌክሳንድሮ ባንፊ እተዳለወ ኮይኑ ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዕለ 8 ግንቦት 2025 ናብ መንበረ ጴጥሮስ ካብ ዝደየብሉ እዋናት ሒዞም ብዛዕባ ሰላም ዘካፈልዎ መደረታትን ሓሳባትን የጠቓልል። እዚ ብቋንቋ ጣልያን ተሓቲሙ ኣብ ከብሕታት ቤት መጽሓፍቲ ተዘርጊሑ ዘሎ ግን ከዓ ድሕሪ ሓጺር እዋን ብቋንቋ እንግሊዝ እውን ክትርጎም እዩ። በቲ ርእሰ ሊቃነ ጳጳሳት ዝጸሓፍዎ ግን ከዓ ቅድሚ ሕጂ ዘይተሓትመ ገለ ጽሑፋት ድማ እዩ ዝጅምር። ሰላም ንዓኻትኩም ይኹን ዝብል ሰላምታ እቲ ናይ መጀመርታ ጐይታናን መድሓኒናን ኢየሱስ ክርስቶስ ድሕሪ ትንሣኤኡ ንሃዋርያቱ ዝሃቦም ሰላምታ እዩ ዝነበረ። እዚ እውን እቲ ዝተንሰአ ክርስቶስ ነቶም ፈተውቱን ንመላእ ዓለምን ዘቕረቦ ናይ መጀመርታ ውህበት እዩ ነይሩ። ንሱ ኸዓ ሰላም እዩ። ይኹን እምበር እዚ ውህበት እዚ ብሕሱር ዋጋ ኣይመጸን። እዚ ግርማ ዝመልኦ ሰብኣውነት ናይ ጐይታ ናዝሬት ንቑስሊ ሕማማቱ እውን ገሊጹ እዩ። ጽልእን ዓመፃን ዝኾነ ናይ ዓለም መስቀል ተመኲሩ እዩ። እቲ ኣጽዋሩ ዘራግፍን ኣጽዋር ዘራግፍን ጐይታናን መድሓኒናን ኢየሱስ ክርስቶስ ንዘይፍትሓዊ ተግባራት ተጻዊሩ እዩ ዝተንስአ። እዚ ኣዋጅ ወንጌል ድማ ኣብ ታሪኽ ኣትዩን ይግለጽን ኣሎ። ሎምውን ከምቲ ቅድሚ 2000 ዓመት ዝነበረ ከማኡዩ ዝቕጽል ዘሎ ሰላም ናይ ብዙሓት ልቢ ዘለዓዕል ዓብዪ ባህጊ እኳ እንተኾነ መብዛሕትኡ ግዜ ግን ኣብ ሓደጋ ይወድቕን ይርገጽን ይናሾን እዩ ዘሎ ሎሚ 103 ሃገራት ብገለ መንገዲ ኣብ ምድሪ ብዝካየድ ዘሎ ውግኣት ይሳተፋ ኣለዋ ኣብ ዩክሬይን ማእከላይ ምብራቕ ኣብ ሱዳንን ሚያንማርን ኣብ የመንን ኮንጎን ከምኡውን ኣብ ካልእ ብዙሕ ኣጋጣሚታት ኣጽዋር ይውርወርን ይቐትልን ኣሎ ኣብ ዘመኖም ከም በዓል ጥዑም ዝኽሪ ርእሰ ሊቃነ ጳጳሳት ፍራንቸስኮ ነቲ ካብ መወዳእታ ካልኣይ ውጋእ ዓለም ንነጀው ተራእዩ ዘይፈልጥ ሰፊሕ ግጭታት ንምግላጽ ሳልሳይ ውጋእ ዓለም በብቕሩብ ይካየዳሎ ዝብል መግለጺ ኣካፈሉ ብዛዕባ እዚ ርእሰ ነገር እዚ ሕጂ ኣብዚ ጽሑፍ እዚ ተጠርነፈ መደረታተይ ምስ ረኣኹ ንልበይ ዝኽርኩሓኒ ገለ መዳያት ከጉልሕ ይደሊ ልዕሊ ኩሉ ድማ ሰላም ተሓታትነት እዩ ጸገም ከጋጥመናን ከሎ ውጥረት ከጋጥመናን ከሎ ወይ ክንጽረፍን ከለና ናይ መጀመርታ ባህሪና ንኻልኦት ምፍራድ ወይ ምኽሳጽ ሕሉፍ ሓሊፉ እውን ምኹናን እንተኾይኑ ፈለማ ሸለልትነት ድሕሪኡ ድማ ጽልኢ ኣብ ዙርያና ክዓቢ ይርከብ ነዚ ኩንነት እዚ ዘጥፍእ ዘይሃንጽ መንገዲ ግን ኣሎ ሰላም ካበይ እዩ ዝጅምር ካባና እዩ ዝጅምር ቅዱስ ኣጐስጢኖስ ዘመናት ይናውፁ ኣለዉ ዘመናት ጸንኪሮም ይርከቡ ዘመናት ከፊኦም ኣለዉ ሰናይ ዝኾነ ህይወት ንምበር ጽቡቕ ህይወት ብምንባር ድማ ንዘመን ክትቅይሮ ኢኻ ድሕሪኡ ድማ ዘጉረምርመካ ነገር ኣይክህሉን እዩ በለ ካብ መዓልታዊ ርክባትና ጀሚርና ኣብ ስድራ ቤትና ኣብ ከተማታትና ኣብ ናይ ስራሕ ቦታታትና ነቲ ብህያብ ፍሽኽታ ይቕረብ እንብለሉ ጉድኣት ሕያውነት ብዝመልኦ ቃል ብባዕልና ክንነብሮ እንተ ደኣ ጀሚርና ነቶም ኣብ ዓለም ዘለዉ ሓያላት ሰባት ሰላም ክህቡና ክንሓቶም ኣይንኽእልን ኢና ሰላም ብንኣሽቱ መዓልታዊ ጭቡእ ተግባራት እዩ ዝህነጽ ብዝበለጸ ድማ ሰላም ብሓቂ እዩ ዝህነጽ እቶም ውግእ ዝገብሩ እውን ከይተረፉ ብስም ሰላም ተግባራቶም ከም ዝገብሩ እዮም ዝዛረቡ ንውግእ ኢሉ ውግእ ከም ዘድሊ ንምእዋጅ ትብዓት ዘለዎ ወላ ሓደ ሰብ የልቦን እቶም ሓያላት ምድሪ እውን ከይተረፉ ነፍሲ ወከፍ ሰብ ፍትሒ ከም ዝደልን ብሰላም ክነብር ከም ዝደልን ይፈልጡ እዮም ብፍላይ ድሕርቲ ኣብ ሂሮሺማን ናጋሳኪን ዘጋጠመ ፍጻሜታት ዘስዓቦ ዘስካሕክሕ ሳዕቤናት ከምቲ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ዝገለጽዎ ዳግም ናብ ውግእ ምምላስ መምለሲ ዘይብሉ ዕንደራ እዩ ነቲ ርእሰ ሊቃነ ጳጳሳት ቅዱስ ጳውሎስ ሻድሻይ ናብ ባይቶ ውድብ ሕቡራት ሃገራት ዘቕረብዎ ልባዊ ጻውዒት ካብ ሓንሳ ንላዕሊ ደጊመዮ እየ እዞም ቅድመይ ዝነበሩ ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ንሰባት ብሓድነት ዘሕብሮም ሓደ ንመጻኢ ታሪኽ ዓለም ክቕይሮ ዝግባእ ማሕላ እዩ ዳግም ውግእ ኣይንግበር ዳግም ውግእ ኣይኹን ንመጻኢ ህዝብታትን ኩሎም ደቂ ሰባትን ዝመርሕ ሰላም እዩ ሰላም ማለት ድማ እዚ እዩ በሉ ልዕሊ ኩሉ ኣብ መዋእል ኣቶሚካዊ ሓይሊ ርግጽነት ሓቂ ክቕጽል ኣለዎ ሰላም ዘምጽእ ኣቶሚካዊ ኣጽዋር ዘይኮነስ ኣጽዋር ምርጋፍ እዩ እዚ ኣብ ዝሓለፈ ዓሰርተታት ዓመታት ኒኩለሳዊ ምንቅስቓሳት ክንርኢ ከለና ንጹር ዝመስል ዝነበረ ሓቂ በቲ ሎሚ ዘፍርሕን ዘሰንብድን ኮይኑ ዘሎ ውድድር ኣጽዋር ተሸፊኑ ኣሎ ከምቲ ቦብ ዲላን ዝስሙ ደራፍን ደራስን ኣብ ሓደ ካብቲ ግጥማዊ ጽሑፋቱ ብምሳልያዊ ኣዘራርባ ብዛዕባ ኣቶሚካዊ ቦምብ ዝጽሓፎ ሰብ ዝሰርሖን ሰብ ዝውንኖን ሰብ ስለ ዝኾንካ እጸልኣካ የበለ ሎሚ ቤተ ክርስቲያን ብትሕትና ናብ ኣቓልቦ ኩሎም ደቂ ሰባት ሓደ ሕቶ ተቕርብ ኣላ ደቂ ሰባት ኣብ ምድሪ ክነብሩ ኣለዎም ዶ ናይ ሳይበር መደበርን ዓለም ለኻዊ ዳግመ ምዕጣቕ ኣጽዋርን ብምትሕብባር ነዚ ሕቶ እዚ ኣርዚኖም ክሓቱ ይድርኾም ኣሎ ሰላም ምስክርነት ይሓትት እዩ እዚ ቁም ሓቂ እዚ ብሓይሊ ብዙሕ ገጻት እዩ ዘመልክተልና እቶም ኣዝዮም ዝጥቀሱ ኣካላት ድማ ከም በዓል ብፁእ ፍሎሪበርት ዋና ቹይ ከምኡውን ኣገልገልቲ ኣምላኽ ጆርጆ ላፒራን ዶሬቲ ደይን ንብልሽውና ብምስዓር ንድኻታት ብምሕጋዝ ንዲፕሎማሲ ብምድጋፍ ብቐዳምነት ሰላም ዘስፋሕፍሑ ብዙሓት ሰብኡትን ኣንስትን ኣርኣያና እያቶም ጐኒ ጐኒ እዞም ውሩያት ሰብኡትን ኣንስትን ሰላም በቶም ንሕልናኦም ዝስዕቡ ብዙሕ ዘይፍለጡ ቀለስቲ ኣካላት እዩ ዝንጸባረቕ ታሪኽ ድሮ ናብ ኒኩለሳዊ ዕንወት ቀሪብና ከም ዘለና የርእየና ኣሎ ስታኒስላቭ ፔትሮቭ ዝተባህለ በዓል ስልጣን ሶቪየት ሕብረት ዝገበሮ ውሳነ ዓለም ለኻዊ ኣቶሚካዊ ውግእ ንምውጋድ ኣበርክቶ ከም ዝገበረ መዛግብቲ ይሕብሩ እቲ እዋን እቲ ዕለት 26 መስከረም 1983 እዩ ዝነበረ ኣብ ጥቓቲ ፔትሮቭ ዝዓየሉ ዝነበረ ኣብ ከተማ ሞስኮ ዝርከብ ራዳር ካብ ሕቡራት መንግስታት ኣሜሪካ ናብ ሕብረት ሶቪየት ሓያሎ ኣብ መንጎ ኣህጉራት ዝርከብ ባለስቲካዊ ምሳይላት ከም እተፈነወ ዝሕብር ምልክት ይዕዘብ ነይሩ ይኹን እምበር እዚ ናይ ሶቪየት ሳተላይት ኣብ ጥንቁቕ ስርዓታት መርመራ ጌጋ እዩ ነይሩ ፔትሮቭ ትእዛዝ ብምጥሓስ ነቲ መጥቃዕቲ ተባሂሉ ዝእመነሉ ምልክት ከይህብ መረጸ እዚ ውሳነ እዚ ብሚልዮናት ዝቝጸሩ ሰባት ክቕተሉ ከም ዝኽእሉ ብዝፍለጥ ዝነበረ ሰብ እዩ ተወሲዱ ማሽናት ካባናት ተራቅቀን ቅልጡፋትን እኳ እንተኾኑ ነቶም መከላኸሊ ዘይብሎም ሰባት ቦምባ ንምጥፋእ ዝውሰነላ ዓለም ብሓቂ ዘፍርሕ እዩ። ሕልና ሓደ ሰብ ግና ንመላእ ዓለም ክጠቅም ይኽእል እዩ። ሰላም ተስፋ የድልዮ እዩ። ቤተ ክርስቲያን ንኹሎም ሰብኡትን ኣንስትን ርሕራሐ ምስባኽ ክትቅጽል እያ። ሎሚ ዓለም እትደልዮ ዘላ ሓደ ነገር እንተሎ ንመጻኢ ናይ ሰላም መልእኽቲ ምዃን እዩ ኢለ የ ዝኣምን። መልእኽቲ ኢየሱስ እንኮ ምንጪ ስለ ዝኾነ ንመጻኢ ብተስፋ ንጠምት። ምኽንያቱ ፍረ ነገር ትምህርተ ክርስቶስ እዚ ስለ ዝኾነ ልግስ ፍቕሪ ከምኡውን ህይወት ብምሃብ ንሞት ብምግላል ንዓመፃ ይስዕሮ። ኣነ ዝመጻእኩ ህይወት ምእንቲ ክትረኽቡን ህይወት ምስ ተረፉ ክህበኩምን እዩ ይብለና። ነቶም ኣብ ዓለም ብዙሕ ቀጻሊ ውግኣት ቅድሚ ምጅማሮም ተስፋ ብምቑራጽ ኣብ ፈተና ዝወድቁ ሰባት ነቲ ርእሰ ሊቃነ ጳጳሳት ፒየስ መበል 11 ንመላእ ቤተ ክርስቲያን ዘቕረብዎ ጻውዒት ከቕርበሎም እደሊ ኣለኹ። ኣብ መንጎ ዚ ሕጂ ዘሎ ጸገማት ከም ንነብር ስለ ዝገበረና ንኣምላኽ ነመስግኖ። ድሕሪ ደጊም ዝኾነ ይኹን ሰብ ላንጋ ላንጋ ክኸውን ኣይፍቀደሉን እዩ በሉ። ኣምላኽ ዓመፃ ናብ ዘይብሉ መንገዲ ይምርሓና። ምእመናንን ሰብሰናይ ፍቓድ ዝኾኑ ሰባትን ከም ሃነፅቲ ሰላም ኮይኖም ካብ ምግልጋል ኣየቋርፁ። ነፍሲ ወከፍ ሰብ ንዕላማ ህይወቱ ሰላም ይግበር። ካብ ቫቲካን ዕለት 19 ሰነ 2026 ርእሰ ሊቃነ ጳጳሳት ሊዮን መበል 14
0: ቅድሚ እቲ ኣብ ናይሮቢ ዝካየድ ዘሎ መበል 21 ሓፈሻዊ ኣኼባ ናይ መላእ ሃገራት ምብራቕ ኣፍሪቃ ጉባኤ ጳጳሳት ምንቅስቓስ ስቡህ ኣንተ ኣፍሪቃ ምስ ማሕበር ኣባላት ጳጳሳት ምብራቕ ኣፍሪቃ ብምትሕብባር መስመራዊ ስነ ምንቅስቓስ ዓውደ ኣኼባ ዓውደ መፅናዓትን ብዛዕባ ስነ ምግባራዊ ወፍሪ ካቶሊካውያን ከም ዘዳለወን እዚ ድማ ስነ ምግባራዊ ወፍሪ ንምፍጣር ሓልዮትን ዝያዳ ተሳትፎ ንመንእስያት ክግበር ዝምሕፀን መግለፂ ከም ዘዳለወ ዜና ቫቲካን ኣፍሊጡ። መበል 21 ምሉእ ዓውደ ጉባኤ ማሕበር ኤጲስቆጶሳዊ ጉባኤታት መላእ ሃገራት ምብራቕ ኣፍሪቃ ኣብ ናይሮቢ ኣብ ዝጅመረሉ ዘሎ እዋን ተሳተፍቲ ናይ ካቶሊካዊ ምትእኽኻብ ስነ ምግባራዊ ወፍሪ ኣዋጅ ናይሮቢ ከም ዘቕረቡን ኣብ መላእ ዞባና እትርከብ ቤተ ክርስቲያን ቁጠባዊ ውሳኔታትን ካቶሊካዊ ማሕበራዊ ትምህርቲ ሓልዮት ንፍጥረትን ንሓባራዊ ረብሓን ዘንፀባረቐ ምዃኑ ከተረጋግፅ ይፅውዑ። እዚ ኣዋጅ ውፅኢት ናይቲ ዕለት 17 ሓምለ ኣብ ርእሰ ከተማ ኬንያ መስመራዊ ስነ ምንቅስቓስ ዋዕላ ስነ ምግባራዊ ወፍሪን ካቶሊካውያን ብዝብል ቁም ሓሳብ ናይ ዝተኻይደ ዓውደ ጉባኤ ኮይኑ ጳጳሳት፣ ካህናት፣ ኣባላት ሰብፊ ህይወት፣ ዓለማውያን ክኢላታትን መሻርክቲ በርገሳውያን ማሕበራትን ምንቅስቓስ ስቡህ ኣንተ ኣፍሪቃ ዘራኸብ ዓውደ ጉባኤ ናይቲ ሎሚ ዓመት ሲኖዳዊ ጉዕዞ ምስ መንእሰያት ምሕናፅ ድልድላት ሓድነትን ተስፋ ፍትሕን ሰናይ ምሕደራን ብዝብል ኣርእስቲ ዝካየድ ናይ ማሕበር ኤጲስቆጶሳዊ ጉባኤታት መላ ሃገራት ምብራቕ ኣፍሪ ኣበርክቶ ዘቕረበ ምዃኑ ዜና ቫቲካን ይሕብር። ተሳትፍቲ ምምሕዳር ጸጋታት ቤተ ክርስቲያን ውሁድ ኣካል ክርስትያናዊ ምስክርነት ምዃኑ ብምግላጽ ብስም ቤተ ክርስቲያን ዝግበር ዝኾነ ይኹን ወፍሪ ካብ ግብረ ገብ ገለልተይና ከም ዘይኮነ ኣረጋጊጾም ካቶሊካውያን ሰበኻታት፣ ማሕበራት ሰብፊ ህይወት፣ ኣብያተ ትምህርቲ፣ ትካላት ጥሮታን ካልኦት ትካላትን ብመንፅር ሰብኣዊ ክብሪ ንፍጥረትን ሓባራዊ ረብሓን ሓልዮት ናይ ወፍሪ ኣሰራርሓን ክግምግም ኣተባቢዖም እቲ ኣዋጅ ብዛዕባ ኣሰራርሓታት ወፍርን ሽርክነትን ዝያዳ መመያ ዝእምት ኮይኑ ንናይ ትካላት ናይ ሓሶት ሓምላይ ዝፈጥሮ ጸገማትን ምፍታሕ ዝሕግዙ ስጉምትታትን ኣድላይ ኣብ ዝኾነሉ ድማ ምውጋድ ቅሪት ኣካላት ነዳዲ ጎኒ ጎኒ ዳግመ ወፍሪ ኣብ ተሓዳሲ ፀዓትን ንከባብያዊ ማሕበረሰባት ዘሕይል ተበግሶታትን ኣብ ግምት ምእታው ይቕምት። እቲ ሰነድ ስቡህ ኣንተ ብዝብል ኣርእስቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝለገሶ ዓወደ መልእኽቲ ዝተመርኮዘ ኮይኑ ተወሳኺ ኩሉ ነገር እተኣሳሰረ እዩ ብምባል ኣውያት ምድርን ኣውያት ድኻታትን ምስማዕ ኣድላይ ምዃኑ የጉልሕ። ኣብ ቀረባ እዋን ማሕበር ኤጲስቆጶሳዊ ዋዕላታት መላእ ሃገራት ኣፍሪቃን ማዳጋስካርን ዝተዋሃበ መግለፅታት ቅድሚ እቲ ካብ ዕለት 10-21 ሕዳር 2025 ኣብ ብራዚል ከተማ በለም ዝተኻየደ መበል 30 ዋዕላ ለውጢ ከባብያዊ ኣየር ሕቡራት ሃገራት ዝተዳለወ እዩ። ከምኡ ውን ኣህጉራዊ ቤት ፍርዲ ፍትሒ ካብ 2025 ብዛዕባ ሃገራት ኣብ ስርዓት ከባብያዊ ኣየር ከቢድ ጉድኣት ንኸይወርድ ዘለዎን ግዴታታት ዝገልፅ ምኽራዊ ርእቶ የመልክት። ተሳተፍቲ ስነ ምህንዳሮም ሰላም ልዋትን ንዓመፅ ወለዶታት ምልከት ሓልዮትን ዘይነፃፀል ምዃኑ ኣስሚሮም ንፍጥረት ምልከት ክንክን ከም ኣገዳሲ ሻነ ክተልእኮ ቤተ ክርስትያን ምዃኑ ይገልጽ። እቲ ኣዋጅ ነቲ ዞባ ዘጋጥሞ ዘሎ ክውንነት ዘስተንትነሉ ብዙሓት ማሕበረሰባት ኣፍሪካ ናይ ፀዓት ድኽነት ከም ዘጋጥሞም ኣብ ርእሲኡ ምስ ከባብያዊ ኣየር ዝተኣሳሰር ድርቂ ውሕጅን ምዝንባልን እውን ሳዕብን ዝስከሙ ምዃኑ ብምምልካት ኣብዚ ሕደባይታ እዚ ተሳተፍቲ ተሓዳሲ ፀዓት ፅንዓት ሕብረተሰብን ክቡር ስራሕን ዘተባብዑ መገድታት ልምዓት ካቕረቡ ፃውዒት ብምቕራብ ነቲ መሰረታዊ ጠንቅታት ምብራስ ከባቢ ክፈትሕ ዝኽእል ናይ ሓሶት ፍታሕ እንክብል ካብ ዝገለፆም ኣገባባት የጠንቅቕ። እቲ ምስኡ ተተሓሓዚ ጋዜጣዊ መግለፂ ከም ዝሕብሮ እቲ መይይጥ ማሕበራዊ ትምህርቲ ካቶሊካ እውን እምነት ዘለዎ ናይ ወፍረታት መዋቕር ቤተ ክርስትያንን ኣብ ምብራቃዊ ኣፍሪካ ብዝርከባ ካቶሊካዊ ትካላት ቁጠባ ውሳኔታት ብኸመይ ክመርሐ ከም ዝኽእል ዝገልፅ እዩ። እቶም ተሳተፍቲ ብዛዕባ እቲ ናይ ወፍረታት ምርጫታት ዘምፅኦ ጉስነታውን ማሕበራውን ሳዕቤናት ከምኡ እውን ኣብቲ ዞባ ብሰፊሑ ናይ ምውፃእ ውጥናትን እተተንከፉ ማሕበረሰባት ዝሃብዎ ምስክርነት እውን ኣስተንቲኖም እዮም። ምስኩም ሓሳብ ሓፈሻ ሙሉ ዓውደ ኣኼባ ማሕበረ ኤጲስቆጶሳ ጉባኤታት መላእ ሃገራት ምብራቅ ኣፍሪካ ብምስምማዕ እቲ ኣዋጅ ኣብ ግደ መንእስያት ፍሉይ ኣተኩሮ ይገብር። ነቲ ሎሚ ዘሎ ስነ ምሕዳራዊ ብድሆታት ምላሽ ንምሃብ መንእስያት ኣብ ውሳነ ሰበኻታት ዝያዳ ተሳትፎ ኣብ ስነ ምግባራዊ ወፍረታትን ኣከባብያዊ ኣተሓሕዛን ህንፀት ከምኡ እውን ነቲ ብመንእስያት ዝምራሕ ናይ ምሕዳስ ፀዓት ተበግሶታት ደገፊ ከም ዝሓትት ይምግት። ብመሰረት እቲ ኣዋጅ ድልድል ሕብረትን ተስፋን ፍትሕን ፅቡቅ ምሕደራን ምስ መንእስያት ወለዶታት ምህናፅ ማለት ኣብ ምምሕዳር ቤተ ክርስትያን ግልፅነት ምርግጋፅን ኣብ ተልእኮ ቤተ ክርስትያን ንጡፍ ተሳትፎ ምትብባዕን ማለት እዩ። እቲ ኣዋጅ ኣብ መዛዘሚ ፃውዒቱ ንመበል 21 ሙሉእ ዓውደ ጉባኤ ማሕበር ኤጲስቆጶሳ ጉባኤታት መላ ሃገራት ምብራቅ ኣፍሪካ ዝተኣከቡ ጳጳሳት ነቲ ፅሑፍ ከም ኣበርክቶ ኣብ ጉዕዞ ሲኖዳውነት ናይቲ ዞባ ክቕበልዎ ይዕድም። ተሳተፍቲ ኣብ መላእ ምብራቅ ኣፍሪካ ብዝርከቡ ሰበኻታትን መንበር ጵጵስናታትን ክመዓራረዩ ዝኽእሉ ዘባዊ እምነት ዝሰማማዕ መምርሕታት ወፍሪ ክምዕብል የተባብዑ። እቲ ሰነድ ብተወሳኺ ጳጳሳት ኣብ መድረኽ ተግባር ስቡሕ ኣንተ ተሳትፎኦም ክዕምቑን ነዚ ቃል ኪዳናት ኣብ ናይ መወዳእታ መልእኽቲ ጉባኤ ከንፀባርቖን ይሓትት። ሓልዮት ናይ ሓባር ገዛና ዘይነፃፀል ኣካል ተልእኾን ስብከት ወንጌልን ምስክርነትን ቤተ ክርስትያን ምዃኑ ደጊሙ የረጋግጽ።
1: ብፁእ ካርዲናል ማይክል ቸርኒ ኣብ መኽፈተ ስነ ስርዓት ምሉእ ዓውደ ጉባኤ ማሕበር ኤጲስቆጶሳውያን ጉባኤታት ምብራቕ ኣፍሪቃ ኣብ ዘዕረግዎ መስዋዕቲ ቅዳሴ ንተሳተፍቲ ኣባላት እቲ ማሕበር ንክርስትያን ምእመናን ብትዕግስቲ ንዓለም ከሕድሱ ከተባብዕዎም ንመንፈስ ቅዱስ ብምፍቃድ ድማ ኣብ መንጎኦም ክዓዩን ከምኡውን ሕብረት ከማዕብሉ ብምምሕፃን ስብከት ቃል ኣምላኽ ኣካፈልዎም። ኣብ እዋን ጸገማት ተስፋ ኣይትቑረፁ። ንዓለምን ንኹነታትን ስቓይን ንምቕያር ብትዕግስቲ ድልድላት ሕብረት ህነፁ እንክብሉ ኣብ መኽፈተቲ ዓውደ ጉባኤ ንማሕበር ኣባላት ኤጲስቆጶሳዊ ጉባኤታት ምብራቕ ኣፍሪቃ ጻውዒት ኣቕሪቦም። ዝሓለፈ ሰንበት ዕለት 19 ሓምለ 2026 ኣብ ናይሮቢ ኬንያ ኣብ ዝዓረገ መስዋዕተ ቅዳሴ ብፁእ ካርዲናል ማይክል ቸርኒ ንሕና ክርስትያን ምእመናን ኣብ ዓለም ንነብር ዘሎና ከምቲ መንፈስ ቅዱስ ዝገብሮ ንዓለም ካብ ውሽጢ ምእንቲ ክልውጣን ከነሕድሳን ተጸዊዕና ኢና በሉ። ካርዲናል ቸርኒ ካብ ዕለት 18 ክሳብ ዕለት 22 ሓምለ ኣብ ናይሮቢ ኣብ መበል 21 ሓፈሻዊ ዓውደ ጉባኤ ናይ ኣሚሰያ ይሳተፉ ኣለዉ። እዚ ዓውደ ጉባኤ እዚ ካብ 9 ሃገራት ምብራቕ ኣፍሪቃ 8 ኣህጉራውያን ጉባኤታት ካቶሊካውያን ጳጳሳት ዝሳተፍዎ ዘለዉ እዩ። እዚ ዓውደ ጉባኤ እዚ ኣብ ካቶሊካዊ መንበረ ጥበብ ምብራቕ ኣፍሪቃ እዩ ዝካየድ ዘሎ። ካብ ሱዳን፣ ደቡብ ሱዳን፣ ኢትዮጵያ፣ ኤርትራ፣ ኡጋንዳ፣ ኬንያ፣ ታንዛኒያ፣ ማላዊ፣ ዛምቢያ ከምኡውን ካብተን ምስ ዝዞባ እዚ ዝዳወባ ሃገራት ጅቡትን ሶማልያን ዝመፁ 140 ጳጳሳት ይርከብዎም። ፍረ ነገር ናይዚ ዓመት ዝዓውደ ጉባኤ ናይ ኣሚሰያ ሲኖዳዊ ጉዕዞ ምስ መንእሰያት ድልድላት ሕብረትን ተስፋን ፍትሕን ጽቡቕ ምምሕዳርን ምህናፅ ዝብል ድማ እዩ። ብዛዕባ ምሳሌ ማይ ብሑቕ ካብ ናይ ዕለቱ ንባብ ወንጌል እተወስደ ብምጥቃስ መንግስቲ ኣምላኽ ኣብ ሓደ መልወሲ እተወሰኸ ማይ ብሑቕ ከም ዝኾነትን ከምኡውን ነቲ ብሑቕ ከም እተብክዖን ገሊፆም። እዚ ምሳሌ እዚ ስቓይን ምጉዳል ፍትሕን ንምቕያር ህዱእን ዓሚቑን ውፅኢታውን ዕዮ ከም ዝሓትት ብንጹር ዘተባብዕ እዩ በሉ። ብዛዕባ ገዛ ርእስና ዘንጸባርቕ መርኣያ ምግባር ዘይኮነስ ምስ ኣምላኽን ምስ ካልኦትን ዓሚቕ ሕብረት ምግባር ንዓለም ካብ ውሽጣ ብህድኣት ብምቕያር መዓልታዊ ናብራ ምንባር እዩ ድማ በሉ። ኣብ ውሽጢ ነፍሲ ወከፍ ክርስትያን ዝዓይ መንፈስ ቅዱስ ንዓለም ብኸመይ ከም ዝቕይራ እውን ወሲኾም ኣስተንተኑ። እዚ ኸኣ ምልክታት ዘመን ብምንባብን ምስ ካልኦት ብምትሕብባርን ዝብጻሕ እዩ ክብሉ ኣመልከቱ። ኣብዚ መዳይ እዚ ብፍላይ ከዓ ንመንእሰያት ሓቀኛ ድልድላት ሕብረት ክሃንጹ ጻውዒት ኣቕርቡሎም። ብዘይኣፈላላይ መንገድታት ዓለም ብምስዓብ ወይ ብምውህሃድ ክርስትያናዊ መንነትና ብምቅላል ወይ ነቲ ኣብ ወንጌል ዘሎ ጠለብ ብምቕናስ ዘይኮነስ ከም ማይ ብሑቕ ኣገዳሲ ምንጪ ብምዃን እዩ ዝብጻሕ በሉ። በዚ ኸምዚ ኢና መንግስቲ ኣምላኽ ኣብ ምህናጽ ብሓቂ እንተሓባበር። ኣብቲ እንነብረሉ ዘሎና እተፈላለየ ኩነታት ከም ማይ ብሑቕ መጠን ዘሎና ግደ ድማ እንፍጽም ክብሉ ተላበቡ። ካልእ ኣብቲ ናይ ዕለቱ ወንጌል ተጠቒሱ ዘሎ ምሳሌ ማለት ብዛዕባ እቲ ብሕብረት ዝበቁል ስርናይን ክርዳድን ብምጥቃስ ብፍላይ ነቲ ክርዳድ ካብ ስርናይ ንምፍላይ ብተህዋኽ ዘይምምንቋስ ዝብል ኣምር ነቲ እቲ ዋና ግራት ዘቕረቡ ሓሳብ ኣጉልሑ። እዚ ሓረስታይ ብዛዕባ እከይ ክርዳድ ፍትሒ ንምምላስ ሂወት ንምምላስ እኳ እንተሓሰበ ነቲ መብዛሕትኡ ግዜ ብቕልጡፍን ቀሊልን ባህሪና ዝቕጻዕን ስጉምትታት እንወስደሉን ፈተና ኢዱ ኣይህብን እዩ። እዚ ኸኣ ብዓይኒ ዘይረአ እንተበቖለ ድማ ነቲ ስርናይ ኣብ ዝኾነ ይኹን ቦታ ብጻዕሪ ከጥፍኦ ኣይክእልን እዩ ክብሉ ኣስተንተኑ። እዚ ከምዚ ዝበለ ምስትውዓልን ትዕግስትን ኣቀራርባን ንዅሎም ክርስትያን ምእመናን ኣብ መንጎናን ምስ ኩሉ ሰብ ኣብ ውሽጢ ቤተ ክርስትያንን መዓልታዊ ዲፕሎማሲን ኸማዕብሉ ክሕግዞም ኣለዎ ክብሉ ተላበቡ። ብታህዋኽ ናብ ዘይፍትሓዊ ፍርድታት ክትኣቱ ኣዝዩ ቀሊል እዩ ክብሉ ድማ ኣጠንቀቑ። ብዛዕባ እቲ ንመንግስተ ሰማያት ከም ንእሽቶ ዘርኢ ኣድሪ ዘቕረበ ምሳሌ እውን ኣስተንቲኖም። ብፁእነቶም ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝጸሓፍዎ ግሩም ሰብኣውነት ዘርእስቱ ዓዋዲ መልእኽቶም ብምጥቃስ እዚ ምሳሌያዊ ዛንታ እዚ ነቲ ኣዝዩ ኣሉታዊ ትርጉማት ክንውንን ኣብ ሕቶ ዘእቱ ዓሚቕ ተስፋ ንኽንነብር ከም ዝጽውዓና ኣጉልሑ። ቅዱስ ኣቦና ከምቲ ንሶም ናይ ሓሶት ክውንነት ክብሉ ዝጸውዕዎ ነገር የጠንቅቑና ኣለዉ። እዚ ኸኣ ሸለልትነትን ኢድካ መሃብን እዩ በሉ። ኣብ ክንድኡስ ንእከይ ብትብዓት ንምኹናን ጻውዒት የቕርቡልና። ክርስትያን ምእመናን ከም ምዃንና መጠን ኣብ ኩነኔ ጥራይ ደው ክንብል ግን ኣይኮነን። እዚ ኣድላይ እዩ ግን ከኣ እኹል ኣይኮነን። የግዳስ ነቲ ጐይታ ድሮ ኣብ ቅድሜና ዝኸፍተልና ዘሎ ሓድሽ መንገድታት ከነለልዮን ክንስዕቦን ክንጽዕር ኣሎና። ነቲ ኣብ ወንጌል እተመስረተ ምስላ ዘርኢ ኣድሪ ኣብ ልብና ንሓዞ ክብሉ ድማ ኣትሪሮም ተዛረቡ። መንግስትኻ ትምጻ ኢልና ምእንቲ ክንጽልን ምእንቲ ክንዓይን ድልድል ተስፋ ብኸመይ ከም እንሃንጽ ብዝያዳ ምእንቲ ክንምሃር ንጐይታ ንለምኖ። ኩሎም ተጋባእቲ ድማ ከም ውህበት ሰማይ ድልድላት ሕብረትን ተስፋን ፍትሕን ጽቡቕ ምምሕዳርን ክሃንጹ ብምጽላይ ስብከቶም ዛዘሙ።
0: ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።

0: ምስተረፉ ክህበኩምን እዩ ይብለና ነቶም ኣብ ዓለም ብዙሕ ቀጻሊ ውግኣት ቅድሚ ምጅማሮም ተስፋ ብምቑራጽ ኣብ ፈተና ዝወድቁ ሰባት ነቲ ርእሰ ሊቃነ ጳጳሳት ፒየስ መበል 11 ንመላእ ቤተ ክርስቲያን ዘቕረብዎ ጻውዒት ከቕርበሎም እደሊ ኣለኹ። ኣብ መንጎ ዝሕጂ ዘሎ ጸገማት ከም ንነብር ስለ ዝገበረና ንኣምላኽ ነመስግኖ። ድሕሪ ደጊም ዝኾነ ይኹን ሰብ ላንጋ ላንጋ ክኸውን ኣይፍቀደሉን እዩ በሉ። ኣምላኽ ዓመፃ ናብ ዘይብሉ መንገዲ ይምርሓና። ምእመናንን ሰብሰናይ ፍቓድ ዝኾኑ ሰባትን ከም ሃነፅቲ ሰላም ኮይኖም ካብ ምግልጋል ኣየቋርፁ። ነፍሲ ወከፍ ሰብ ንዕላማ ህይወቱ ሰላም ይግበር። ካብ ቫቲካን ዕለት 19 ሰነ 2026 ርእሰ ሊቃነ ጳጳሳት ልዮን መበል 14
1: ቅድሚ እቲ ኣብ በናይሮብ ዝካየድ ዘሎ መበል 21 ሓፈሻዊ ኣኼባ ናይ መላእ ሃገራት ምብራቕ ኣፍሪቃ ጉባኤ ጳጳሳት ምንቅስቓስ ስቡህ ኣንተ ኣፍሪቃ ምስ ማሕበር ኣባላት ጳጳሳት ምብራቕ ኣፍሪካ ብምትሕብባር መስመራዊ ስነ ምንቅስቓስ ዓውደ ኣኼባ ዓውደ መፅናዕትን ብዛዕባ ስነ ምግባራዊ ወፍሪ ካቶሊካውያን ከም ዘዳለወን እዚ ድማ ስነ ምግባራዊ ወፍሪ ንምፍጣር ሓልዮትን ዝያዳ ተሳትፎ ንመንእስያት ክግበር ዝምሕፀን መግለፂ ከም ዘዳለወ ዜና ቫቲካን ኣፍሊጡ። መበል 21 ምሉእ ዓውደ ጉባኤ ማሕበር ኤጲስቆጶሳዊ ጉባኤታት መላእ ሃገራት ምብራቕ ኣፍሪቃ ኣብ ናይሮቢ ኣብ ዝጅመረሉ ዘሎ እዋን ተሳተፍቲ ናይ ካቶሊካዊ ምትእኽኻብ ስነ ምግባራዊ ወፍሪ ኣዋጅ ናይሮቢ ከም ዘቕረቡን ኣብ መላእ ዞባና እትርከብ ቤተ ክርስቲያን ቁጠባዊ ውሳኔታታ ንካቶሊካዊ ማሕበራዊ ትምህርቲ ሓልዮት ንፍጥረትን ንሓባራዊ ረብሓን ዘንፀባረቐ ምዃኑ ከተረጋግፅ ይፅውዑ። እዚ ኣዋጅ ውፅኢት ናይቲ ዕለት 17 ሓምለ ኣብ ርእሰ ከተማ ኬንያ መስመራዊ ስነ ምንቅስቓስ ዋዕላ ስነ ምግባራዊ ወፍሪ ንካቶሊካውያን ብዝብል ቁም ሓሳብ ናይ ዝተኻይደ ዓውደ ጉባኤ ኮይኑ ጳጳሳት፣ ካህናት፣ ኣባላት ሰቡፊ ህይወት፣ ዓለማውያን ክኢላታትን መሻርክቲ በርገሳውያን ማሕበራትን ምንቅስቓስ ስቡህ ኣንተ ኣፍሪቃ ዘራኸብ ዓውደ ጉባኤ ናይቲ ሎም ዓመት ሲኖዳዊ ጉዕዞ ምስ መንእሰያት ምሕናፅ ድልድላት ሓድነትን ተስፋ ፍትሕን ሰናይ ምሕደራን ብዝብል ኣርእስቲ ዝካየድ ናይ ማሕበር ኤጲስቆጶሳዊ ጉባኤታት መላእ ሃገራት ምብራቕ ኣፍሪ ኣበርክቶ ዘቕረበ ምዃኑ ዜና ቫቲካን ይሕብር። ተሳትፍቲ ምምሕዳር ጸጋታት ቤተ ክርስቲያን ውሁድ ኣካል ክርስትያናዊ ምስክርነት ምዃኑ ብምግላጽ ብስም ቤተ ክርስቲያን ዝግበር ዝኾነ ይኹን ወፍሪ ካብ ግብረ ገብ ገለልተይና ከም ዘይኮነ ኣረጋጊጾም ካቶሊካውያን ሰበኻታት፣ ማሕበራት ሰቡፊ ህይወት፣ ኣብያተ ትምህርቲ፣ ትካላት ጥሮታን ካልኦት ትካላትን ብመንፅር ሰብኣዊ ክብሪ ንፍጥረትን ሓባራዊ ረብሓን ሓልዮት ናይ ወፍሪ ኣሰራርሓን ክግምግም ኣተባቢዖም እቲ ኣዋጅ ብዛዕባ ኣሰራርሓታት ወፍርን ሽርክነትን ዝያዳ መመያ ዝእምት ኮይኑ ንናይ ትካላት ናይ ሓሶት ሓምላይ ዝፈጥሮ ጸገማትን ምፍታሕ ዝሕግዙ ስጉምትታትን ኣድላይ ኣብ ዝኾነሉ ድማ ምውጋድ ቅሪት ኣካላት ነዳዲ ጎኒ ጎኒ ዳግመ ወፍሪ ኣብ ተሓዳሲ ፀዓትን ንከባብያዊ ማሕበረሰባት ዘሐይል ተበግሶታትን ኣብ ግምት ምእታው ይቕመት። እቲ ሰነድ ስቡህ ኣንተ ብዝብል ኣርእስቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝለገሶ ዓውደ መልእኽቲ ዝተመርኮዘ ኮይኑ ተወሳኺ ኩሉ ነገር እተኣሳሰረ እዩ ብምባል ኣውያት ምድርን ኣውያት ድኻታትን ምስማዕ ኣድላይ ምዃኑ የጉልሕ። ኣብ ቀረባ እዋን ማሕበር ኤጲስቆጶሳዊ ዋዕላታት መላእ ሃገራት ኣፍሪካን ማዳጋስካርን ዝተዋሃበ መግለፅታት ቅድሚ እቲ ካብ ዕለት 10-21/2025 ኣብ ብራዚል ከተማ በለም ዝተኻየደ መበል 30 ዋዕላ ለውጢ ከባብያዊ ኣየር ሕቡራት ሃገራት ዝተዳለወ እዩ። ከምኡ እውን ኣህጉራዊ ቤት ፍርዲ ፍትሒ ካብ 2025 ብዛዕባ ሃገራት ኣብ ስርዓት ከባብያዊ ኣየር ከቢድ ጉድኣት ንኸይወርድ ዘለዎን ግዴታታት ዝገልጽ ምኽራዊ ርእቶ የመልክት። ተሳተፍቲ ስነ ዳሮም ምድልዋትን ንዓመፅ ወለዶታት ዝምልከት ሓልዮትን ዘይነፃፀሊ ምዃኑ ኣስሚሮም ንፍጥረት ዝምልከት ክንክን ከም ኣገዳሲ ሸነኽ ተልእኮ ቤተ ክርስትያን ምዃኑ ይገልጽ። እቲ ኣዋጅ ነቲ ዞባ ዘጋጥሞ ዘሎ ክውንነት ዘስተንትነሉ ብዙሓት ማሕበረሰባት ኣፍሪካ ናይ ፀዓት ድኽነት ከም ዘጋጥሞም ኣብ ርእሲኡ ምስ ከባብያዊ ኣየር ዝተኣሳሰር ድርቂ ውሕጅን ምዝንባልን እውን ሳዕቤን ዝስከሙ ምዃኑ ብምምልካት ኣብዚ ሕደ ባይታ እዚ ተሳተፍቲ ተሓዳሲ ፀዓት ፅን ዓት ሕብረተሰብን ክቡር ስራሕን ዘተባብዑ መገድታት ልምዓት ካቕረቡ ፀውዒት ብምቕራብ ነቲ መሰረታዊ ጠንቅታት ምብራስ ከባቢ ክፈትሕ ዝኽእል ናይ ሓሶት ፍታሕ እንክብል ካብ ዝገለፆም ኣገባባት የጠንቅቕ። እቲ ምስኡ ተተሓሓዚ ጋዜጣዊ መግለፂ ከም ዝሕብሮ እቲ መይይጥ ማሕበራዊ ትምህርቲ ካቶሊካውን እምነት ዘለዎ ናይ ወፍረታት መዋቅር ቤተ ክርስቲያንን ኣብ ምብራቃዊ ኣፍሪካ ብዝርከባ ካቶሊካዊ ትካላት ቁጠባዊ ውሳኔታት ብኸመይ ክመርሐ ከም ዝኽእል ዝገልፅ እዩ። እቶም ተሳተፍቲ ብዛዕባ እቲ ናይ ወፍርታት ምርጫታት ዘምት

0: ጥቕኦ ግስነታውን ማሕበራውን ሳዕቤናት ከምኡውን ኣብቲ ዞባ ብሰፊሑ ናይ ምውፃእ ውጥናትን እተተንከፉ ማሕበረሰባት ዝሃብዎ ምስክርነት እውን ኣስተንቲኖም እዮም ምስኡም ሓሳብ ሓፈሻም ልዓውደ ኣኼባ ማሕበር ኤጲስቆጶሳ ጉባኤታት መላእ ሃገራት ምብራቕ ኣፍሪካ ብምስምማዕ እቲ ኣዋጅ ኣብ ግደ መንእስያት ፍሉይ ኣተክሮ ይገብር ነቲ ሎሚ ዘሎ ስነ ምሕዳራዊ ብድሆታት ምላሽ ንምሃብ መንእስያት ኣብ ውሳነ ሰበኻታት ዝያዳ ተሳትፎ ኣብ ስነ ምግባራዊ ወፍርታትን ኣከባብያዊ ኣተሓሕዛን ህንፀት ከምኡ ውን ነቲ ብመንእስያት ዝምራሕ ናይ ምሕዳስ ፀዓት ተበግሶታት ደገፊ ከም ዝሓትት ይምግት ብመሰረት እቲ ኣዋጅ ድልድል ሕብረትን ተስፋን ፍትሕን ፅቡቅ ምሕዳራን ምስ መንእስያት ወለዶታት ምህናፅ ማለት ኣብ ምምሕዳር ቤተ ክርስትያን ግልፅነት ምርግጋፅን ኣብ ተልእኮ ቤተ ክርስትያን ንጡፍ ተሳትፎ ምትብባዕን ማለት እዩ እቲ ኣዋጅ ኣብ መዛዚ መፃውዒቱ ንመበል 21 ምሉእ ዓውደ ጉባኤ ማሕበር ኤጲስቆጶሳ ጉባኤታት መላ ሃገራት ምብራቅ ኣፍሪካ ዝተኣከቡ ጳጳሳት ነቲ ፅሑፍ ከም ኣበርክቶ ኣብ ጉዕዞ ሲኖዳውነት ናይቲ ዞባ ክቕበልዎ ይዕድም ተሳተፍቲ ኣብ መላእ ምብራቅ ኣፍሪካ ብዝርከቡ ሰበኻታትን መንበር ጵጵስናታትን ክመዓራረዩ ዝኽእሉ ዘባዊ እምነት ዝሰማማዕ መምርሕታት ወፍሪ ክምዕብል የተባብዑ እቲ ሰነድ ብተወሳኺ ጳጳሳት ኣብ መድረኽ ተግባር ስቡሕ ኣንተ ተሳትፎኦም ክዕምቑን ነዚ ቃል ኪዳናት ኣብ ናይ መወዳእታ መልእኽቲ ጉባኤ ከንፀባርቖን ይሓትት ሓልዮት ናይ ሓባር ገዛና ዘይነፃፀል ኣካል ተልእኾን ስብከት ወንጌልን ምስክርነትን ቤተ ክርስትያን ምዃኑ ደጊሙ የረጋግፅ
1: ብፁእ ካርዲናል ማይክል ቸርኒ ኣብ መኽፈተ ስነ ስርዓት ምሉእ ዓውደ ጉባኤ ማሕበር ኤጲስቆጶሳውያን ጉባኤታት ምብራቕ ኣፍሪቃ ኣብ ዘዕረግዎ መስዋዕቲ ቅዳሴ ንተሳተፍቲ ኣባላት እቲ ማሕበር ንክርስትያን ምእመናን ብትዕግስቲ ንዓለም ከሕድሱ ከተባብዕዎም ንመንፈስ ቅዱስ ብምፍቃድ ድማ ኣብ መንጎኦም ክዓዩን ከምኡውን ሕብረት ከማዕብሉ ብምምሕፃን ስብከት ቃል ኣምላኽ ኣካፈልዎም ኣብ እዋን ጸገማት ተስፋ ኣይትቑረፁ ንዓለምን ንኹነታትን ስቓይን ንምቕያር ብትዕግስቲ ድልድላት ሕብረት ህነፁ እንክብሉ ኣብ መኽፈተቲ ዓውደ ጉባኤ ንማሕበር ኣባላት ኤጲስቆጶሳዊ ጉባኤታት ምብራቕ ኣፍሪቃ ጻውዒት ኣቕሪቦም ዝሓለፈ ሰንበት ዕለት 19 ሓምለ 2026 ኣብ ናይሮቢ ኬንያ ኣብ ዝዓረገ መስዋዕቲ ቅዳሴ ብፁእ ካርዲናል ማይክል ቸርኒ ንሕና ክርስትያን ምእመናን ኣብ ዓለም ንነብር ዘሎና ከምቲ መንፈስ ቅዱስ ዝገብሮ ንዓለም ካብ ውሽጢ ምእንቲ ክንልውጣን ከነሕድሳን ተጸዊዕና ኢና በሉ ካርዲናል ቸርኒ ካብ ዕለት 18 ክሳብ ዕለት 22 ሓምለ ኣብ ናይሮቢ ኣብ መበል 21 ሓፈሻዊ ዓውደ ጉባኤ ናይ ኣሚሰያ ይሳተፉ ኣለዉ እዚ ዓውደ ጉባኤ እዚ ካብ 9 ሃገራት ምብራቕ ኣፍሪቃ 8 ኣህጉራውያን ጉባኤታት ካቶሊካውያን ጳጳሳት ዝሳተፍዎ ዘለዉ እዩ እዚ ዓውደ ጉባኤ እዚ ኣብ ካቶሊካዊ መንበረ ጥበብ ምብራቕ ኣፍሪቃ እዩ ዝካየድ ዘሎ ካብ ሱዳን ደቡብ ሱዳን ኢትዮጵያ ኤርትራ ኡጋንዳ ኬንያ ታንዛኒያ ማላዊ ዛምቢያ ከምኡውን ካብተን ምስ እዚ ዞባ እዚ ዝዳወባ ሃገራት ጅቡትን ሶማልያን ዝመፁ 140 ጳጳሳት ይርከብዎም ፍረ ነገር ናይዚ ዓመት እዚ ዓውደ ጉባኤ ናይ ኣሚሰያ ሲኖዳዊ ጉዕዞ ምስ መንእሰያት ድልድላት ሕብረትን ተስፋን ፍትሕን ጽቡቕ ምምሕዳርን ምህናፅ ዝብል ድማ እዩ ብዛዕባ ምሳሌ ማይ ብሑቕ ካብ ናይ ዕለቱ ንባብ ወንጌል እተወስደ ብምጥቃስ መንግስቲ ኣምላኽ ኣብ ሓደ መልወሲ እተወሰኸ ማይ ብሑቕ ከም ዝኾነትን ከምኡውን ነቲ ብሑቕ ከም እተብክዖን ገሊፆም እዚ ምሳሌ እዚ ስቓይን ምጉዳል ፍትሕን ንምቕያር ህዱእን ዓሚቑን ውፅኢታውን ዕዮ ከም ዝሓትት ብንጹር ዘተባብዕ ይበሉ ብዛዕባ ገዛእ ርእስና ዘንጸባርቕ መርኣያ ምግባር ዘይኮነስ ምስ ኣምላኽን ምስ ካልኦትን ዓሚቕ ሕብረት ምግባር ንዓለም ካብ ውሽጣ ብህድኣት ብምቕያር መዓልታዊ ናብራ ምንባር እዩ ድማ በሉ ኣብ ውሽጢ ነፍሲ ወከፍ ክርስትያን ዝዓይ መንፈስ ቅዱስ ንዓለም ብኸመይ ከም ዝቕይራ እውን ወሲኾም ኣስተንተኑ እዚ ኸኣ ምልክታት ዘመን ብምንባብን ምስ ካልኦት ብምትሕብባርን ዝብጻሕ እዩ ክብሉ ኣመልከቱ ኣብዚ መዳይ እዚ ብፍላይ ከዓ ንመንእሰያት ሓቀኛ ድልድላት ሕብረት ክሃንፁ ጻውዒት ኣቕርብሎም ብዘይኣፈላላይ መንገድታት ዓለም ብምስዓብ ወይ ብምውህሃድ ክርስትያናዊ መንነትና ብምቅላል ወይ ነቲ ኣብ ወንጌል ዘሎ ጠለብ ብምቕናስ ዘይኮነስ ከም ማይ ብሑቕ ኣገዳሲ ምንጪ ብምዃን እዩ ዝብጻሕ በሉ በዚ ከምዚኢና መንግስቲ ኣምላኽ ኣብ ምህናፅ ብሓቂ እንተሓባበር ኣብቲ ንነብረሉ ዘሎና እተፈላለየ ኩነታት ከም ማይ ብሑቕ መጠን ዘሎና ግደ ድማ እንፍጽም ክብሉ ተላበው ካልእ ኣብቲ ናይ ዕለቱ ወንጌል ተጠቒሱ ዘሎ ምሳሌ ማለት ብዛዕባ እቲ ብሕብረት ዝበቁል ስርናይን ክርዳድን ብምጥቃስ ብፍላይ ነቲ ክርዳድ ካብ ስርናይ ንምፍላይ ብተህዋኽ ዘይምምንቋስ ዝብል ኣምር ነቲ እቲ ዋና ግራት ዘቕረቡ ሓሳብ ኣጉልሑ እዚ ሓረስታይ ብዛዕባ እከይ ክርዳድ ፍትሒ ንምምላስ ሂወት ንምምላስ እኳ እንተሓሰበ ነቲ መብዛሕትኡ ግዜ ብቕልጡፍን ቀሊልን ባህሪና ዝቕፃዕን ስጉምትታት እንወስደሉም ፈተና ኢዱ ኣይህብን እዩ። እዚ ኸዓ ብዓይኒ ዘይረአ እንተበቖለ ድማ ነቲ ስርናይ ኣብ ዝኾነ ይኹን ቦታ ብጻዕሪ ከጥፍኦ ኣይክእልን እዩ ክብሉ ኣስተንተኑ። እዚ ከምዚ ዝበለ ምስትውዓልን ትዕግስትን ኣቀራርባን ንዅሎም ክርስትያን ምእመናን ኣብ መንጎናን ምስ ኩሉ ሰብ ኣብ ውሽጢ ቤተ ክርስትያንን መዓልታዊ ዲፕሎማሲን ኸማዕብሉ ክሕግዞም ኣለዎ ክብሉ ተላበቡ። ብታህዋኽ ናብ ዘይፍትሓዊ ፍርድታት ክትኣቱ ኣዝዩ ቀሊል እዩ ክብሉ ድማ ኣጠንቀቑ። ብዛዕባ እቲ ንመንግስተ ሰማያት ከም ንእሽቶ ዘረኣድሪ ዘቕረበ ምሳሌ እውን ኣስተንቲኖም። ብፁእነቶም ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝፀሓፍዎ ግሩም ሰብኣውነት ዘርእስቱ ዓዋዲ መልእኽቶም ብምጥቃስ እዚ ምሳሌያዊ ዛንታ እዚ ነቲ ኣዝዩ ኣሉታዊ ትርጉማት ክንውንን ኣብ ሕቶ ዘእቱ ዓሚቕ ተስፋ ንኽንነብር ከም ዝፅውዓና ኣጉልሑ። ቅዱስ ኣቦና ከምቲ ንሶም ናይ ሓሶት ኩንነት ክብሉ ዝፀውዕዎ ነገር የጠንቅቑና ኣለዉ። እዚ ኸዓ ሸለልትነትን ኢድካ መሃብን እዩ በሉ። ኣብ ክንድኡ ስንእከይ ብትብዓት ንምኹናን ፃውዒት የቕርቡልና። ክርስትያን ምእመናን ከም ምዃንና መጠን ኣብ ኩነኔ ጥራይ ደው ክንብል ግን ኣይኮነን። እዚ ኣድላይ እዩ፣ ግን ከዓ እኹል ኣይኮነን። የግዳስ ነቲ ጐይታ ድሮ ኣብ ቅድሜና ዝኸፍተልና ዘሎ ሓድሽ መንገድታት ከነለልዮን ክንስዕቦን ክንፅዕር ኣሎና። ነቲ ኣብ ወንጌል እተመስረተ ምስላ ዘርኣድሪ ኣብ ልብና ንሓዞ ክብሉ ድማ ኣትሪሮም ተዛረቡ። መንግስትኻ ትምጻእ ኢልና ምእንቲ ክንጽልን ምእንቲ ክንዓይን ድልድል ተስፋ ብኸመይ ከም እንሃንጽ ብዝያዳ ምእንቲ ክንምሃር ንጐይታ ንለምኖ። ኩሎም ተጋባእቲ ድማ ከም ውህበት ሰማይ ድልድላት ሕብረትን ተስፋን ፍትሕን ጽቡቕ ምምሕዳርን ክሃንጹ ብምጽላይ ስብከቶም ዛዘሙ።
0: ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።